የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሐምሌ 17 2018 ዓ.ም ተምረት ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሐምሌ 17 2018 ዓ.ም ተምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የተባበሩት መንግስታት ድርጅት ሪፖርት እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም 645 ሚሊዮን ሰዎች ረሃብ ያጋጥማቸዋል ብሎ መዘገቡን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ካርዲናል ግራሲያስ ሲኖዶሳዊነት ለዓለም ስጦታ ነው ማለታቸው መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የጋዛ ሲቪሎች የተኩስ አቁም ስምምነት ከተደረገ ከ9 ወራት በኋላ መገደላቸው እንደቀጠለ መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራት ወልደ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ እንጋብዛለን።

0: የተባበሩት መንግስታት ሪፖርት እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም 645 ሚሊዮን ሰዎች ረሃብ አጋጥሟቸዋል ማለቱ ተገለጸ። በአምስት የተባበሩት መንግስታት ኤጀንሲዎች የተዘጋጀው የዓለም የምግብ ዋስትናና የአመጋገብ ሁኔታ በእንግሊዝኛው ምጻረ ቃል SOFI ሪፖርት ባለፈው ዓመት ወደ 8% የሚጠጋ የዓለም ህዝብ ረሃብ አጋጥሞታል። እናም ምንም እንኳን የተረጋገጡ ማሻሻያዎችና እድገቶች ቢኖሩም ክስተቱ አሁንም በዓለም ዙሪያ ወደ 650 ሚሊዮን የሚጠጉ ሰዎችን ይጎዳል። በአምስት የተባበሩት መንግስታት ኤጀንሲዎች በጋራ የተዘጋጀው የዓለም የምግብ ዋስትናና የአመጋገብ ሁኔታ ሪፖርት እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም 7.8 በመቶ የሚሆነውን የዓለም ህዝብ የሚወክሉ ወደ 645 ሚሊዮን የሚጠጉ ሰዎች ረሃብ አጋጥሟቸዋል። ሪፖርቱ የተዘጋጀው በተባበሩት መንግስታት የምግብና የእርሻ ድርጅት በእንግሊዝኛው ምጻረ ቃል FAO፣ በዓለም የምግብ ፕሮግራም WFP፣ በዓለም ጤና ድርጅት WHO፣ በተባበሩት መንግስታት የሕፃናት ፈንድ UNICEF እና በዓለም አቀፍ የግብርና ልማት ፈንድ IFAD ሲሆን በዚህ ሳምንት በሮም በሚገኘው የFAO ዋና መስሪያ ቤት ሪፖርቱ በይፋ ተገልጿል። በተባበሩት መንግስታት የምግብና የእርሻ ድርጅት FAO በተጀመረው ጅምር ላይ 645 ሚሊዮን ሰዎች በቁጥር በአህጉራት ሁሉ የዓለም ረሃብ መቀነሱን እንደሚያሳይ አመልክቷል። ይህም እንደ አውሮፓውያኑ የቀን አቆጣጠር ከ2024 ዓ.ም ጋር ሲነጻጸር በ14 ሚሊዮን ሰዎች ያነሱና እንደ አውሮፓውያኑ የቀን አቆጣጠር ከ2022 ዓ.ም ከፍተኛ ደረጃ ጋር ሲነጻጸር 43 ሚሊዮን ያነሱ ሰዎች ረሃብ እያጋጠማቸው መሆኑን አመልክተዋል። በተጨማሪም የምግብ ዋስትና በተለይም በደቡብ አሜሪካና በደቡብ እስያ በከፍተኛ ሁኔታ መሻሻሉን ገልጿል። ነገር ግን የተባበሩት መንግስታት ኤጀንሲዎች ያወጡት ሪፖርት ቁጥር አሁንም አስደንጋጭ መሆኑንና የጂኦፖለቲካ ውጥረቶችና ከአየር ንብረት ጋር የተያያዙ አደጋዎች ዓለም አቀፍ የምግብ ስርዓቶች አደጋ ላይ ሊጥሉ ስለሚችሉ አስቸኳይ እርምጃ መወሰድ እንደሚያስፈልግ ያስጠነቅቃሉ። የተባበሩት መንግስታት የምግብና የእርሻ ድርጅት FAO ዋና ኢኮኖሚክስ ማክሲሞ ቶሬሮ ከሮይተርስ ጋር ባደረጉት ቃለ ምልልስ ዋና ኢኮኖሚስት ማክሲሞ ቶሬሮ እንዳሉት በተለይም ለኃይልና ለግብርና ግብዓቶች ቁልፍ መንገድ በሆነው የሆርሙዝ ወሽመጥ በኩል የሚደረጉ የመርከብ መስተጓጎሎች ከታላላቅ አስቸኳይ ስጋቶች መካከል ናቸው። በተለይም እንዲህ ያሉ መስተጓጎሎች የነዳጅ የማዳበሪያና የመጓጓዣ ዋጋ እንዲጨምር በማድረግ በዓለም አቀፍ ደረጃ የምግብ ምርት ወጪን ይጨምራሉ ሲሉ ተናግረዋል። ከዚህም በላይ የተባበሩት መንግስታት የምግብና የእርሻ ድርጅት FAO ኢኮኖሚስት ጠንካራ የሆነ የኤልኒኖ የአየር ሁኔታ ተጋላጭ በሆኑ ክልሎች የግብርና ምርትን በማስተጓጎል ተጨማሪ ጫና ሊፈጥር እንደሚችልም በድጋሚ አስጠንቅቀዋል። በሪፖርቱ ጅማሬ ላይ የFAO ዋና ዳይሬክተር ዶክተር ኩ ዳንግዮ የሪፖርቱ ግንኙነት የተወሰነ የፖሊሲ እርምጃ ውጤት ሊያመጣ እንደሚችል ያሳያል ያሉ ሲሆን፣ ነገር ግን አወንታዊው እድገቶች ቢኖሩም ዋና ዳይሬክተሩ እንዳሉት ከሆነ የቅርብ ጊዜ ግኝቶችን ለማስቀጠልና ለማፋጠን ስራው መቀጠል እንዳለበት አጥብቀው ተናግረዋል። ሪፖርቱ እንዳመለከተው በአፍሪካ 309 ሚሊዮን የሚሆኑ ሰዎች የምግብ እጥረት አለባቸው። ፈጣን የህዝብ ቁጥር መጨመር በሚቀጥሉት ዓመታት ውስጥ የተራቡ ሰዎች ቁጥር እንዲጨምር ሊያደርግ ይችላል በማለት የገለጸ ሲሆን በአህጉሪቱ የረሃብ ስርጭት እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከነበረው 2.3 በመቶ እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም ወደ 20.0 ቀንሷል። ይህም እንደ አውሮፓውያኑ የቀን አቆጣጠር ከ2017 ዓ.ም ወዲህ የአፍሪካ የራብ አዝማሚያ ለመጀመሪያ ጊዜ መቋረጥን የሚያሳይ ነው። የተባበሩት መንግስታት ኤጀንሲዎች ከአምስት አፍሪካውያን አንዱ ረሃብ እያጋጠመው መሆኑን በድጋሜ ደግመው ተናግረዋል። የተባበሩት መንግስታት ኤጀንሲዎች አሳሳቢ የሆነ ዓለም አቀፍ እይታን ያቀርባሉ። ወደፊት ስንመለከት ሪፖርቱ እንደ አውሮፓውያኑ የቀን አቆጣጠር በ2030 ዓ.ም ወደ 520 ሚሊዮን የሚጠጉ ሰዎች አሁንም ረሃብ ሊያጋጥማቸው እንደሚችል ይገመታል። ይህም ዓለምን የዘላቂ ልማት ግብ 2.0 ረሃብ ለማሳካት ከመንገዱ ውጪ ያደርገዋል። ከዚያም በላይ ሪፖርቱ እንደሚያሳየው የህፃናት የተመጣጠነ ምግብ እጥረት በከፍተኛ ሁኔታ እየጨመረ በሴቶች ላይ ደግሞ የደም ማነስ እየተባባሰ መጥቷል። እናም የአዋቂዎች ውፍረት ያለማቋረጥ እየጨመረ መጥቷል ሲል አክሎ ገልጿል። ሪፖርቱ ይፋ በሆነበት ወቅት ኤጀንሲዎቹ የምግብ፣ የኃይልና የግብርና ግብዓት ገበያዎች ክፍት እንዲሆኑ ማድረግ፣ የኤክስፖርት ገደቦችን ማስወገድና ለአደጋ ተጋላጭ ለሆኑ ህዝቦች የታለሙ የማህበራዊ ጥበቃ ፕሮግራሞችን ማጠናከር አስፈላጊ መሆኑን አጽንኦት ሰጥተው ገልጸዋል። ከዚህም በላይ ገበሬዎች ዘር የመዝራትና የመትከል ውሳኔዎችን ከመቀልበሳቸው በፊት ማዳበሪያዎችን፣ ጥራት ያላቸውን ዘሮችን፣ ውሃ፣ ብድርና ሌሎች አስፈላጊ ግብዓቶችን ማግኘት መቻላቸውን መንግስታትና የልማት አጋሮች እንዲያረጋግጡ አሳስበዋል። በእርሻ ምግብ ስርዓቶች ላይ በተለይ በመስኖ፣ በማከማቻ ተቋማት፣ በቀዝቃዛ ሰንሰለቶች፣ በትራንስፖርት መሰረተ ልማት፣ በቅድመ ማስጠንቀቂያ ስርዓቶችና በተጠባባቂ የድርጊት ዘዴዎች ላይ የረጅም ጊዜ ኢንቨስትመንቶች እንዲደረጉ ጥሪ አቅርበዋል። እንዲህ ያሉ ኢንቨስትመንቶች እንደሚሉት የገንቢ ምግቦች ዋጋ ሊቀንሱ፣ ለአደጋዎች የመቋቋም አቅምን ሊያሻሽሉና ጤናማ ምግቦችን የበለጠ ተመጣጣኝ ሊያደርግ ይችላሉ ሲል ሪፖርቱ አክሎ ገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሐምሌ 17 2018 ዓ.ም ዕለታዊ ስርጭታችንን ነው። የጋዛ ሲቪሎች የተኩስ አቁም ስምምነት ከተደረገ ከዘጠኝ ወራት በኋላም መገደላቸው መቀጠሉን ተናግረዋል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ከዘጠኝ ወራት በፊት በአሜሪካ ድጋፍ የተኩስ አቁም ስምምነት ከተደረገ ወዲህ በጋዛ ሰርጥ ላይ በሚፈጸሙት ተከታታይ ገዳይ ጥቃቶች መካከል ማክሰኞ ዕለት በተፈጸመ የእስራኤል የአየር ጥቃት የአንድ ቤተሰብ ስድስት አባላት መገደላቸው ተነግሯል። እስራኤል በፈጸመችው ጥቃት ቤታቸውን በእሳት ጋይቶ የሞቱት የአንድ ቤተሰብ አባላት የሆኑት አባት፣ እናትና አራቱ ልጆቻቸው በጥቃቱ ወቅት በሳብራ ሰፈር በሚገኘው መኖሪያ ቤታቸው ውስጥ ተኝተው እንደነበር የተገለጸ ሲሆን የእስራኤል ጦር ጥቃቱን እንደፈጸመ ቢያረጋግጥም ኢላማው የሐማስ ታጣቂ ቡድን እንደነበር እና ስለ ጥቃቱ ውጤቱን እያጣራ መሆኑን ገልጿል። ምንም አይነት አንጻራዊ መረጋጋትና ከጥቃቱ ለመሸሽ የምንሄድበት አስተማማኝ ቦታ የለም በማለት በጥቃቱ ሕይወታቸውን ያጡ ልጆች አያት በምሬት የተናገሩ ሲሆን ጥቃቱ ሲፈጸም ምንም አይነት ቅድመ ማስጠንቀቂያ ወይም የማስጠንቀቂያ ምልክት እንዳልነበረ ጠቁመዋል። ከዚህም በተጨማሪ የፍልስጤም ሕክምና ባለሙያዎች እንደገለጹት ሐምሌ 21 ቀን 2018 ዓመተ ምህረት አመሻሽ ላይ የእስራኤል መከላከያ ኃይል በማዕከላዊ ጋዛ ሰርጥ ውስጥ አንድ ተሽከርካሪ ላይ ኢላማ በማድረግ በፈጸመው ጥቃት ሁለት ሰዎች ሲገደሉ ሌሎች ደግሞ መቁሰላቸውን ይፋ አድርገዋል። በጋዛ የጤና ባለሙያዎች መረጃ መሰረት የእስራኤልና በሐማስ ታጣቂዎች መካከል በጥቅምት ወር የተደረገው የተኩስ አቁም ስምምነት ተግባራዊ ከሆነ ወዲህ በእስራኤል ጥቃቶች ከተገደሉት አብዛኛዎቹ ሲቪሎች የሆኑ ከ1160 በላይ ፍልስጤማውያን በተጨማሪ እነዚህ አዳዲስ የሞት ክስተቶች አሃዙን ከፍ ማድረጋቸው ተነግሯል። የተኩስ አቁም ስምምነቱ መጠነ ሰፊውን ውጊያ ቢያቆምም በየቀኑ ማለት በሚቻል ደረጃ የሚፈጸሙት የእስራኤል ጥቃቶች ግን እንዳልቆሙ ከአካባቢው የሚወጡ መረጃዎች የሚያሳዩ ሲሆን፣ እስራኤል በበኩሏ ታጣቂዎችን ኢላማ እያደረገች እንደሆነም ትገልጻለች። ግብፅ፣ ኳታር፣ ቱርክና አሜሪካን ጨምሮ የተለያዩ አደራዳሪ ሀገራት የሐማስን ትጥቅ መፍታትና የእስራኤል ኃይሎችን ከአካባቢው ማስወጣትን የሚጠይቀውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ያለውን ግጭት ለማስቆም ያዘጋጁትን እቅድ ተግባራዊ ለማድረግ ጥረት እያደረጉ ቢሆንም ነገር ግን በእነዚህ ጥረቶች ላይ ብዙ መሻሻል እንዳልታየም ተገልጿል። የእስራኤልና የሐማስ ጦርነት የተጀመረው በሐማስ የሚመሩ ታጣቂ ቡድኖች በደቡባዊ እስራኤል ላይ ጥቃት ፈጽመው 1200 ሰዎችን ገድለው ወደ 250 የሚጠጉ ሰዎችን ደግሞ ታጋች አድርገው በመውሰዳቸው እንደሆነ የሚታወስ ሲሆን በጋዛ የጤና ባለሙያዎች መረጃ መሰረት ከዚያን ጊዜ በኋላ እስራኤል በወሰደችው ወታደራዊ እርምጃ ከ73,000 በላይ ፍልስጤማውያን መገደላቸው ይገለጻል። በአሁኑ ወቅት የጋዛ 2 ሚሊዮን ሕዝብ ማለት በሚቻል ደረጃ ሁሉም በባህር ዳርቻው ላይ በሚገኝ ጠባብ የመሬት ክፍል ውስጥ በአብዛኛው ጊዜያዊ ድንኳኖች ወይም በጦርነት ምክንያት በወደሙ ሕንፃዎች ውስጥ እንደሚኖሩ እና አስከፊ የሆነ የሰብአዊ ሁኔታ እንዳጋጠማቸው ከአካባቢው የሚወጡ መረጃዎች ያሳያሉ። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሐምሌ 17 2018 ዓ.ም ዕለታዊ ስርጭታችንን ነው። ካርዲናል ግራሲያስ ሲኖዶሳዊነት ለዓለም ስጦታ ነው ማለታቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ መልእክተኛ የሆኑት ብፁዕ ካርዲናል ኦስዋልድ ግራሲያስ ሐምሌ 14 ቀን 2018 ዓመተ ምህረት የኢሲያ ብፁዓን ጳጳሳት ጉባኤዎች ፌዴሬሽን 12ኛውን ጠቅላላ ጉባኤ ባካሄደበት ወቅት ሲኖዶሳዊነት የካቶሊክ ቤተክርስቲያን ለዓለም ካበረከተቻቸው ታላላቅ ስጦታዎች መካከል አንዱ ነው በማለት የገለጹ ሲሆን ብፁዕነታቸው የኢሲያ አብያተ ክርስቲያናት በውይይት በእርቅና በወንድማማችነት የሰላም ገንቢዎች እንዲሆኑ ጥሪ በማድረግ ጉባኤውን ማስጀመራቸው ተነግሯል። 12ኛው ጠቅላላ የኢሲያ ብፁዓን ጳጳሳት ጉባኤዎች ፌዴሬሽን ጉባኤ ሐምሌ 14 ቀን 2018 ዓመተ ምህረት ጃካርታ በሚገኘው ሙሊያ የእንግዳ ማረፊያ አዳራሽ ውስጥ በተካሄደ የመክፈቻ መስዋዕት ቅዳሴ የተከፈተ ሲሆን ይህንን የመክፈቻ መስዋዕት ቅዳሴ የመሩት ብፁዕ ካርዲናል ግራሲያስ የቤተ ክርስቲያኒቱ ተልእኮ ሰዎችን አንድ ላይ ማሰባሰብ፣ እርቅን ማበረታታትና የሰላም መሳሪያ መሆን እንደሆነም ተናግረዋል። ተልእኳችን የሰላም የእርቅና የአንድነት ድልድይ መገንባት ነው ሲሉ ባሰሙት ቃለ ምዕዳን ወቅት የተናገሩት ካርዲናሉ ቤተ ክርስቲያኒቱ ድልድዮችን ለመገንባት መጠራቷን ጠቁመዋል። የመክፈቻው የአምልኮ ስነ ስርዓት ይህንን ብዝሃነት የሚያንጸባርቅ ሲሆን ስነ ስርዓቱ ከመላው ኢንዶኔዥያ የመጡ ባህላዊ ልማዶችን እና ሰፊውን የኢሲያ ቤተ ክርስቲያንን የሚወክሉ ጸሎቶችን ማካተቱ ተነግሯል። ካርዲናል ግራሲያስ መስዋዕት ቅዳሴውን የሆንግ ኮንግ ጳጳስ ከሆኑት ብፁዕ ካርዲናል ስጢፋሶን ቾው ሻንግያንግ እና ከቲሞር ሌሴቴ ጳጳስ ብፁዕ ካርዲናል ቨርጂሊዮ ዶ ካርሞስ ዳሲልቫ ጋር በመሆን ያሳረጉ ሲሆን ከመላው ኢሲያ የመጡ ከ100 በላይ ብፁዓን ካርዲናሎች፣ ጳጳሳት፣ ካህናት፣ ገዳማውያትና ልዑካን ለአንድ ሳምንት በሚቆየው ጉባኤ ላይ መገኘታቸው ተገልጿል። የመግቢያ ዕለት ሲጀመር የኒሲያ የባታክና የሚናግባንካው ማህበረሰብ አባላትን ጨምሮ ከኢንዶኔዥያ ሰሜናዊ ሱማትራ ግዛት የመጡ ወንዶችና ሴቶች ጳጳሳቱንና ልዑካንን ወደ ስብሰባ አዳራሹ በማጀብ አቀባበል ያደረጉ ሲሆን ባህላዊ አቀባበሉ የኢንዶኔዥያውያንን የበለጸገ የጎሳ ትውፊት አጉልቶ እንዳሳየና የአስተናጋጇን ቤተ ክርስቲያን እንግዳ ተቀባይነትም ጭምር ማሳየቱም ተመላክቷል። የምዕመናን የጸሎት መርሃ ግብሩ የኢሲያን ብዝሃነት የበለጠ እንዳንጸባረቀ የተነገረ ሲሆን የጸሎቱ መርሃ ግብር የጃቫኔዝ፣ ሜንታዋይ፣ ሜንዳሪን ወይም ቻይንኛ፣ የቤናዋስ ዳያቅ ቋንቋዎችን ጨምሮ በተለያዩ ቋንቋዎች የተደረገ ሲሆን ከቦርኒዮ የመጡ የቤናዋስ ዲያክ ጎሳዎችን እንዲሁም ከምስራቅ ኑሳ ተንጋራ የመጡ ሱምባኔዛውያንን እንዳሳተፈበትም ጭምር ተገልጿል። ከዚህም ባሻገር በእነዚህ በርካታ ቋንቋዎች የቀረቡት ምልጃዎች በአህጉሪቱ ውስጥ ባሉ የተለያዩ ህዝቦች፣ ባህሎችና ቋንቋዎች መካከል ያለውን የቤተ ክርስቲያን አንድነት አጉልቶ ያሳያሉም ተብሏል። ሌላው የበዓሉ ልዩ ገጽታ ከመላው ኢሲያ የተውጣጡ ቅዱሳን ወንዶችና ሴቶችን ያሳተፈ የቅዱሳን ጸሎት መርሃ ግብር ሲሆን በዚህም ጉባኤው ከቻይና፣ ከህንድ፣ ከጃፓን፣ ከኮሪያ፣ ከማሌዥያ፣ ከፊሊፒንስ፣ ከስሪላንካ፣ ከሆንግ ኮንግ፣ ከታይላንድ፣ ከማይናማር፣ ከካዛክስታን፣ ከኢንዶኔዥያ፣ ከላኦስ እና ከአፍጋኒስታን ለተውጣጡ ቅዱስ አማላጅነትን በመጸለይ የአህጉሪቱን የበለጸገ የክርስትና ቅርስነት አጉልቶ ማሳየቱም ተገልጿል። ብፁዕ ካርዲናል ግራሲያስ ባሰሙት ቃለ ምዕዳን የኢሲያ ብፁዓን ጳጳሳት ጉባኤዎች ፌዴሬሽን ጉባኤ ከተቋማዊ ስብሰባ በላይ መሆኑን ለተሳታፊዎች አስታውሰው በዚህ ጉባኤ የኢሲያ አብያተ ክርስቲያናት የጊዜውን ምልክቶች የመለየትና ወንጌልን የማወጅ ቁርጠኝነታቸውን የሚያድሱበት መልካም አጋጣሚ ነው ብለዋል። ከአምስት አስርት ዓመታት በላይ ያስቆጠረውን የኢሲያ ብፁዓን ጳጳሳት ጉባኤዎች ፌዴሬሽን ታሪክ በማንሳት የኮቪድ-19 ወረርሽኝ በቅርብ ዓመታት ውስጥ የተከሰተ ለቤተ ክርስቲያኒቷ ወሳኝ ፈተናዎች ውስጥ አንዱ እንደሆነ አስታውሰው ቀውሱ በአህጉሪቱ ውስጥ መከራን ቢያመጣም የኢሲያ አብያተ ክርስቲያናትን የመቋቋም የአብሮነትና የትብብር መንፈስን ጭምር ማሳየቱን በአጽንኦት ገልጸዋል። ብፁዕ ካርዲናሉ ጦርነትና መጽ ዛሬ የሰው ልጅ ከሚያጋጥሟቸው ታላላቅ ፈተናዎች መካከል አንዱ እንደሆነ ጠቁመው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለአሁኑ ዓለም አቀፍ ሁኔታ በክፍልፋይ የሚካሄድ ሶስተኛ የዓለም ጦርነት ሲሉ የገለጹትን አስታውሰዋል። ሲኖዶሳዊነት ለቤተ ክርስቲያንም ሆነ ለህብረተሰቡ ትልቅ ስጦታ እንደሆነ የገለጹት ካርዲናል ግራሲያስ አብሮ የመጓዝ መፍመስ በቤተሰብ ህይወት በማህበረሰባዊ እሴቶችና በመተሳሰብ የተሞላ መከባበር አማካኝነት ለረጅም ጊዜ የኢሲያ ባህሎች አካል ሆኖ መቆየቱን አስታውሰው ማዳመጥ፣ ተሳትፎ፣ ግልጽነትና የጋራ ኃላፊነት የመሳሰሉ የሲኖዶሳዊነት እሴቶች ለመልካም አስተዳደርና በኢሲያ የተለያዩ አካባቢዎች የሚስተዋሉ ሙስናን ለመቅረፍ አስተዋጽኦ ሊያደርጉ እንደሚችሉም በማከል ገልጸዋል። እጹ ካርዲናል ግራሲያስ በመጨረሻም ለኡካኑ በመላው አህግሩ ሰላምንና ወንድማማችነትን ለመገንባት አዳዲስና የፈጠራ መንገዶችን እንዲፈልጉ በማበረታታት እግዚአብሔር የኢሲያ ብፁዓን ጳጳሳት ጉባኤዎች ፌዴሬሽንና ኢሲያን ይባርክ በማለት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሐምሌ 17 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን በረና በርግኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
2: የወጣቶች ዓለም
3: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
4: የወጣቶች ዓለም ሩህሩህ እናት ወደፊት የምትጓዝ ቤተ ክርስቲያን በሮቿ ክፍት ናቸው። ወደ ሁሉ ሰው መድረስ ማለት በዓለም ውስጥ ያለ ዓላማ መቅበዝበዝ ማለት አይደለም። ብዙውን ጊዜ ረጋ ስንል ሌሎችን ለመስማትና ለማየት ብለን የራሳችንን ፍላጎት ወደ ጎን እንተዋለን። ከአንድ ነገር ወደ ሌላ ነገር በፍጥነት ከመሸጋገር ይልቅ በመንገድ ላይ ስህተት ከሠራ ሰው ጋር አብሮ መቆየት የተሻለ ነው። አልፎ አልፎ የጠፋው ልጅ በቀላሉ ይገባበት ዘንድ በሩን ሁልጊዜ ክፍት አድርጎ እንደሚጠብቅ አባት መምሰል አለብን። ቤተ ክርስቲያን ሁልጊዜ በሮቿ ክፍት የሆኑ የአብ ቤት እንድትሆን ተጠርታለች። የዚህ ግልጽነት አንዱ ተጨባጭ ምልክት አንድ ሰው በመንፈስ ተመርቶ እግዚአብሔርን ፍለጋ ብመጣ በሩ ተዘግቶ እንዳያገኘው በሩ ሁልጊዜ ክፍት መሆን ነው። መዘጋት የሌለባቸው ሌሎች በሮችም አሉ። ማንኛውም ሰው በሆነ መንገድ በቤተ ክርስቲያን ሕይወት ውስጥ መሳተፍ ይችላል። ማንኛውም ሰው የአንድ ማኅበረሰብ አካል ሊሆን ይችላል። በምስጢራት በርም ቢሆን በማንኛውም ምክንያት መዘጋት የለበትም። ይህም በተለይ ራሱ በር የሆነውን ምስጢረ ጥምቀትን ይመለከታል። ቅዱስ ቁርባንን የምስጢራዊ ሕይወት ሙላት ቢሆንም ለፍጹማን የሚሰጥ ስጦታ ሳይሆን ለድኩማን የሚሆን መድኃኒትና ምግብ ነው። ይህ እምነት የሚያስከትለው ሐዋርያዊ ውጤት ስላለው በማስተዋልና በድፍረት ልንተገብረው ይገባዋል። ብዙ ጊዜ የጸጋ አመቻች ሳይሆን አስታራቂ መሆን እንፈልጋለን። ነገር ግን ቤተ ክርስቲያን ግብር የሚከፈልበት ሳይሆን ከነ ችግሮቻቸው ሰዎች ሁሉ ቦታ የሚያገኙበት የአብ መኖሪያ ቤት ናት። መላዋ ቤተ ክርስቲያን የተልእኮ ስሜት ካላት ያለ አንዳች ልዩነት ለሁሉም መድረስ አለባት። ነገር ግን አስቀድማ መድረስ ያለባት ለማን ነው? መጽሐፍ ቅዱስን ስናነብ ግልጽ አቅጣጫ መኖሩን እንረዳለን። አስቀድማ መሄድ የሚገባት ወደ ወዳጆችና ሀብታም ጎረቤቶች ሳይሆን በተለይ ወደ ድሆችና ድውያን፣ ብዙውን ጊዜ ወደ ተናቁትና ወደ ተረሱት፣ ብድር ሊመልሱላቸው ወደ ማይችሉት በሉቃስ ወንጌል ምዕራፍ 14 ከቁጥር 14 ዘንድ ነው። ይህን ግልጽ የሆነ መልእክት ለመጠራጠር ወይም ለማዳከም የሚያስችል ምንም ምክንያት የለም። ዛሬም ሆነ ወደፊት ድሆች የተከበሩ ወንጌል ተቀባዮች ናቸው። ለእነርሱም ወንጌል በነጻ መስበኩ ኢየሱስ ሊመሰርት ስለመጣው የእግዚአብሔር መንግሥት አንዱ ምልክት ነው። ስለሆነም በእምነታችንን በድሆች መካከል የማይበጠስ ቁርጠኛ ስለመኖሩ ሳናመነታ መናገር እንችላለን። እነርሱን ከቶ አንተዋቸው። ለሰው ሁሉ የኢየሱስ ክርስቶስን ሕይወት ለመስጠት ወደፊት እንጓዝ። እዚህ ላይ ለቦኔስ አይሬስ ካይናትና ምእመናን ዘውትር እንናገር የነበረውን አንድ ነገር ለመለዋ ቤተ ክርስቲያንም ይደግሟሉ። ከመታጠርና በራሷ ደህንነት ላይ ከማትኩሯ የተነሳ ጤነኛ ካልሆነች ቤተ ክርስቲያን ይልቅ ወደ ጎዳናዎች በማውጣቷ የቆሰለች፣ የተጎዳችና የጎደፈች ቤተ ክርስቲያን ይመርጣሉ። በማዕከል ለመሆን ፍለጋ፣ ነገር ግን በፍርሃትና በሥነ ሥርዓት መረብ የተብተበተበች ሆና እንድትቀር አልፈልግም። በእውነት የሚያስጨንቀንና ሕሊናችንን የሚረብሽ ነገር ቢኖር ብዙ ወንድሞቻችንና እህቶቻችንን ከኢየሱስ ክርስቶስ ጋር ወዳጅነት በመፍጠር የሚገኝ ብርታት፣ ብርሃንና መጽናናት የሚደግፋቸው ክርስቲያን ማኅበረሰብ ትርጉምና ግብ ያለው ሕይወት አጥቶ መኖራቸው ነው። ከትክክለኛው መንገድ ወጥተን ከመባዘን ፍርሃት ይልቅ የተሳሳተ ደህንነት በሚሰጡን መዋቅሮች፣ ጨካኝ ፈራጆች በሚያደርገን ሕጎች ደህንነት እንዲሰማን በሚደረጉ ልማዶች ውስጥ ተዘግተን የመቅረት ስሜት እንደሚሰማን ተስፋ እያደረግኩ በበራፋችን የተራቡ ሰዎች እንዳሉና ኢየሱስ ደግሞ የሚበሉትን ስጧቸው በማርቆስ ወንጌል ምዕራፍ 6 ከቁጥር 37 እያለ ያለመታከት ያሳስበናል። በጋራ ስምምነት መሃል ያለ ቀውስ። ከስብከተ ወንጌል ሥራ ጋር የተያዙ አንዳንድ መሠረታዊ ጥያቄዎችን ከማንሳቴ በፊት መኖርና መሥራት ስላለብን በአጭር መጥቀሱ ሊጠቅም ይችላል። ዛሬ ሁልጊዜ እየተሻሻሉ ከመጡና በትክክል ሥራ ላይ ከሙሉ የሕክምና ዘዴዎች ጋር ስለማይገናኘው የምርመራ ጫና ዘውትር እንሰማለን። ገለልተኛና የምርመራ ዘዴን የሚከተል የሚመስለውና ሁሉንም እውነት የማካተት ዓላማ ያለው ኅብረተሰባዊ ትንተናም ቢሆን በሚገባ ሊያገለግለን አይችልም። እኔ ለማቅረብ የሚፈልገው ሐሳብ ይበልጥ ከወንጌላዊ ምክር ጋር የተያያዘ ነው። በመንፈስ ቅዱስ ብርሃንና ብርታት የተሞላ የወንጌል መልእክተኛን አቀራረብ ነው። ምንጭ፣ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለ መስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 49 እስከ 54 ድረስ የተወሰደ ነው።

0: አድማጮቻችን የዛሬው የአርብ የሐምሌ 17 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሐምሌ 18 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ቤተ ክርስቲያን ከአፍሪካ ወጣቶች ጋር ባሉበት ለመገናኘት ዝግጁ መሆኗ መገለጹን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። አምነስቲ ኢንተርናሽናል የጋና ባለስልጣናት የጸረጠን ቋይ ክሶች ረቂቅ ህግን እንዲያጸድቁ ማሳሰቡን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታን እመኛለሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ቤተ ክርስቲያን ከአፍሪካ ወጣቶች ጋር ባሉበት ለመገናኘት ዝግጁ መሆኗ ተገለጸ። በኬንያ የኤምቡ ሀገር ስብከት ጳጳስና በኬንያ ጳጳሳት ጉባኤ የወጣቶች ኮሚሽን ምክትል ሊቀመንበር አቡነ ፒተር ኪማኒ በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አገራት ውስጥ የሚገኙ ወጣቶች ለጥያቄዎቻቸው ምላሽ ማካተትን፣ ተሳትፎንና በቤተ ክርስቲያኗ የአመራር መዋቅር ውስጥም ጭምር ጠንካራ ተባባሪዎች ለመሆን ይፈልጋሉ ሲሉ ገልጸዋል። አቡነ ፒተር ኪማኒ ይህን የተናገሩት በናይሮቢ ኬንያ በመካሄድ ላይ ባለው 21ኛው የምስራቅ አፍሪካ የብፁዓን ጳጳሳት ጠቅላላ ጉባኤ ላይ ለቫቲካን የዜና አገልግሎት በሰጡት መግለጫ ሲሆን በማከልም ጉባኤው በትክክለኛው ጊዜ ላይ መካሄዱን ተናግረዋል። አቡነ ፒተር ኪማኒ በመግለጫቸው የአፍሪካ ብፁዓን ጳጳሳት ጠቅላላ ጉባኤውን ከሚሳተፉ የወጣቶች ልዑካን ጋር በሲኖዶሳዊነት መንገድ በመወያየት አጥጋቢ የሆነ ሐዋርያዊ ውሳኔዎችን እንደሚያስተላልፉ ያላቸውን እምነት ገልጸዋል። የወደፊት ሕይወታቸውን የሚመለከቱ ጉዳዮችን ጨምሮ የአፍሪካ ወጣቶች በእምነት በኩል እንደገና እየተነቃቁ ይገኛሉ ያሉት አቡነ ፒተር ኪማኒ በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አገራት ውስጥ የምትገኝ ካቶሊካዊት ቤተ ክርስቲያን ከወጣቶች ጋር ለመወያየት ያገኘችውን ይህን ሐዋርያዊ ዕድል በጠቅላላው ጉባኤ ወቅት ብቻ ሳይሆን በኋላም መጠቀም ይገባል ብለዋል። በኬንያ ጳጳሳት ጉባኤ የወጣቶች ኮሚሽን ምክትል ሊቀመንበር ብፁዕ አቡነ ፒተር ኪማኒ ለዜና አገልግሎቱ እንደተናገሩት በምስራቅ አፍሪካ አገራት ውስጥ የምትገኝ ካቶሊካዊት ቤተ ክርስቲያን ወጣቶች የዛሬና የወደፊት ስለሆኑ ከወጣቶች ጋር ለመነጋገር መወሰኗን ገልጸው ኬንያ ውስጥ የተከሰተውን የወጣቶች ንቅናቄ በመጥቀስ ወጣቶች በዙሪያቸው ስለሚሆነው ነገር ቸልተኞች እንዳልሆኑ እናያለን ሲሉ ተናግረዋል። በኬንያ ወጣቶች የሚመራው ጄን ዜድ የተሰኘ ንቅናቄ ኬንያውያንን በሙሉ በማስገረም የፖለቲካ ተቋምን ማናወጡ የሚታወስ ሲሆን እንደ ጎርጎሮሳውያኑ ከሰኔ ወር 2024 ዓ.ም ጀምሮ የአገሪቱ አመራር በመላ አገሪቱ የተከሰቱ ሰላማዊ ሰልፎችን እየተከታተለ እንደነበር እንደ ኤክስ፣ ቲክቶክ እና ኢንስታግራም የመሳሰሉ መድረኮችን በመጠቀም የተቀናበረና የተደራጀ እንቅስቃሴ አድርጎ እንደነበር ይታወሳል። ወጣቶቹ ዕውቀት ያላቸውና በዙሪያቸው ስለሚሆነው ነገር ጥልቅ ግንዛቤ ያላቸው ያሉት ብፁዕ አቡነ ፒተር ኪማኒ በተመሳሳይም ፍርሃታቸው፣ ጭንቀታቸው፣ ጥርጣሬያቸውና ስለ ወደፊት ሕይወታቸው እርግጠኞች አለመሆናቸው በመንግሥታትና በቤተ ክርስቲያን ተቋማት ላይ ያላቸውን እምነት እየሸረሸረው መሆኑን እናያለን፣ ተግዳሮቶቹም ብዙ ናቸው ብለው በቤተሰብ ውስጥም ቢሆን ወጣቶች ቦታቸውን ለማግኘት እየታገሉ እንደሚገኙ አስረድተዋል። በማከልም በጠቅላላ ጉባኤውና ወደ ጉባኤው በሚያመሩ ዝግጅቶች ወቅት ወጣቶች ራሳቸውን ገልጸዋል፣ እንደ ጳጳሳትም አዳምጠናቸዋል ሲሉ አቡነ ኪማኒ ተናግረዋል። የምስራቅ አፍሪካ አገራት ብፁዓን ጳጳሳት በጉባኤው ወቅት ከወጣቶች የቀረቡ ሐሳቦችንና ጥያቄዎችን ካዳመጡ በኋላ ቅድሚያ ሊሰጥባቸው በሚገቡ የአራት ዓመት ሐዋርያዊ መርሃ ግብሮች ላይ እያሰቡ መሆኑን ተናግረዋል። እቅዱ በቤተ ክርስቲያኗ ሕይወትና ተልእኮ ውስጥ እውነተኛ የወጣቶች ተሳትፎን የሚዳስሱ የድርጊት መርሃ ግብሮችን የያዘ ሲሆን እነርሱም በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አባላት አገራት ውስጥ ያሉ አንዳንድ መዋቅሮችን መገምገም፣ የክልል አገራት ወጣቶች ውክልናና ተሳትፎ ተቋማዊ ማድረግና በአባል አገራት ውስጥ የሚገኙ ካህናትን ማጠናከር የሚሉ ናቸው። ከፍተኛ ትኩረት የሚያስፈልጋቸው ሌሎች ዘርፎች በወጣቶች መካከል ከአእምሮ ጤና ግንዛቤ ጋር የተያያዙ ጉዳዮች ሲሆኑ የምስራቅ አፍሪካ አገራት ብፁዓን ጳጳሳት ጉባኤ የወጣቶችን ስልጠና ቅድሚያ ለመስጠትና ወጣቶችን በኢኮኖሚያዊ ተግዳሮቶች ውስጥ ለመምራት የታሰቡ የምክር ፕሮግራሞችን ለማዘጋጀት ቃል ገብቷል። ወጣቶች የቤተ ክርስቲያን አካል ናቸው፣ ብዙዎች በሚገኙባቸው በዲጂታሉ መድረኮች ላይም እናገኛቸዋለን ሲሉ አቡነ ኪማኒ ተናግረዋል። ከሌሎች ጉዳዮች በተጨማሪ በምስራቅ አፍሪካ የብፁዓን ጳጳሳት ጠቅላላ ጉባኤ ላይ የተገኙት የወጣቶች ተወካዮች የመስመር ላይ ትናንሽ ክርስቲያን ማኅበረሰቦችን ለማቋቋም እንደ ዲጂታል ሚስዮናውያን ሥልጠና ለመስጠትና በዲጂታሉ ዓለም ውስጥ የወጣቶች ሥራ አጥነት ፈተናን የሚመልሱ የማቋቋሚያ ኮርሶችን ለማጽደቅ ጠይቀዋል። ወጣቶችን ወደ እኛ ስናቀርብ ከእነርሱ ጋር መተባበር፣ አብሮ መሥራት፣ እርስ በርስ መደማመጥና ቤተ ክርስቲያኒቱን የተሻለች ለማድረግ አሳቢ ማኅበረሰቦችን መፍጠር እንዲሁም ወጣቶች የሚያስፈልጋቸውን ተስፋና መመሪያ ለመስጠት ሕዝቡን የሚያገለግሉና በካቶሊክ ማኅበራዊ አስተምሮ መርሆች ላይ ያተኮሩ ተአማኒ ተቋማትንና የአመራር ዘይቤዎችን እንዲወርሱ ማድረግ አለብን ሲሉ አቡነ ኪማኒ ለመገናኛ ብዙሃን ተናግረዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አምነስቲ ኢንተርናሽናል የጋና ባለሥልጣናት የጸረ ጠንቋይ ክሶች ረቂቅ ሕግን እንዲያጸድቁ አሳሰበ።
የምስራቅና መካከለኛው አፍሪካ የአምነስቲ ኢንተርናሽናል ክልላዊ ጽህፈት ቤት የጋና ባለስልጣናት እንደ ጎርጎሮሳውያኑ በሐምሌ ወር 2023 ዓመተ ምህረት የጸደቀውን የጸረ ጠንቋይ ክሶች ረቂቅ ህግን እንዲፈርሙ አሳስቧል። የአምነስቲ ኢንተርናሽናል የክልል ስራ አስኪያጅ ኤሊስ ካኑዌል በሰጡት መግለጫ ረቂቅ ህጉ የጥንቆላ ክስ ሰለባዎችን ለመጠበቅ ትልቅ እርምጃ መሆኑን ተናግረዋል። ከስድስት ዓመት በፊት ማለትም እንደ ጎርጎሮሳውያኑ ሐምሌ 23 2020 ዓመተ ምህረት ጠንቋይ በመሆኗ የተከሰሰች የ90 ዓመቷ አኳ ደንቴህ ጋና ውስጥ መገደሏ ይታወሳል። አምነስቲ ኢንተርናሽናል የጋና ባለስልጣናት ጠንቋይ ተብሎ ፍትሃዊ ባልሆነ መንገድ ለተከሰሱት በመቶዎች ለሚቆጠሩ ተጎጂዎች የሚደረግላቸውን ጥበቃ ማዘግየት እንደሌለባቸው ተናግሯል። እንደ ጎርጎሮሳውያኑ ሐምሌ 23 2020 ዓመተ ምህረት ጠንቋይ ናት ተብላ የተከሰሰችው የ90 ዓመቷ አኳ ደንቴህ በሰሜን ጋና በሚገኘው ካቫና ክልል ካፋባ በተባለች የትውልድ መንደሯ በሕዝብ ፊት መገደሏ ይታወሳል። አኳን ሲደበድቧት በቪዲዮ ምስል የታዩት ሁለት ሴቶች እንደ ጎርጎሮሳውያኑ 2023 ዓመተ ምህረት በግድያ ወንጀል ተከሰው 12 ዓመት ተፈርዶባቸዋል። በጥንቆላ የተከሰሱ በመቶዎች የሚቆጠሩ ሌሎች ሴቶች ለሕይወታቸው በመፍራት ከማኅበረሰባቸው ለመሸሽ ተገደዋል ሲሉ የአምነስቲ ኢንተርናሽናል ባለሥልጣን ተናግረዋል። በጋና ውስጥ የሚገኙ አንዳንድ አጋር ድርጅቶችን የጠቀሰው አምነስቲ ኢንተርናሽናል የአኳ ጉዳይ የጥንቆላ ክሶች አስከፊ መዘዝ ከሚያስከትሉና ልብ ከሚሰብሩ ምሳሌዎች መካከል አንዱ እንደሆነ ተናግሯል። በጋና የሚገኙ የመብት ተሟጋቾችና በጎ አሳቢ ዜጎች ክሶቹ የአንድን ሰው የመኖር የደህንነትና ያለመድሎ የመኖር መብትን የሚጥሱ በመሆናቸው ክሶቹን ወንጀል ማድረግ ያስፈልጋል ሲሉ አስረድተዋል። የጥንቆላ ክሶች ብዙውን ጊዜ የሚጀምሩት በቤተሰብ ውስጥ ወይም በማኅበረሰብ አባላት መካከል ሲሆን እንደ ህመም ወይም ሞት ባሉ አሳዛኝ ክስተቶች በኋላ እንደሆነ ታውቋል። በድህነት የሚኖሩ የጤና እክል ወይም የአካል ጉዳተኞች የሆኑ አረጋውያን ሴቶች የመከሰስ ዕድላቸው ከፍተኛ ሲሆን፣ በተመሳሳይ ሁኔታ ተጋላጭ የሚሆኑት ሴቶች ከመደበኛ ሚናቸው ጋር የማይጣጣሙ እንደሆኑ ተገልጿል። በጥንቆላ ላይ ያለው እምነት በዓለም አቀፍ ሕግ የተጠበቀ ቢሆንም ከእምነቱ ለሚመጡ ጎጂ ልማዶች ጥበቃና ካሳ እንደሚያስፈልጋቸው ተገልጿል። አምነስቲ ኢንተርናሽናል የጋና ፓርላማ የጸረ ጠንቋይ ክሶችን ረቂቅ ሕግ እንደ ጎርጎሮሳውያኑ በሐምሌ ወር 2023 ዓመተ ምህረት እንዳጸደቀው ተናግሯል። ረቂቅ ሕጉ ግለሰቦችን በጥንቆላ መክሰስ፣ ከተከሰሱ ሰዎች የመከላከያ እርምጃዎችና የድጋፍ ሥርዓቶችን ማቋቋምና ተጎጂዎች ፍትሕና ካሳ እንዲፈልጉ ግልጽ የሆነ የሕግ መንገድን ማቅረብ ሕገ ወጥ ለማድረግ ሞክሯል ብሎ ሕገ መንግሥታዊ ጉዳዮችን በመጥቀስ በቀድሞው ፕሬዚደንት ናና አኩፉዋዶ እንዳልተፈረመ ገልጾ፣ ምክንያቱም በመንግሥት ባለቤትነት የተያዘ ረቂቅ ሕግ ሳይሆን የግል አባል ረቂቅ ሕግ ሆኖ በመቅረቡና ከዚያን ጊዜ ጀምሮ ምንም አይነት ረቂቅ ሕግ ለፓርላማ አለመቅረቡ አስረድቷል። የመብት ቡድኑ የጋና ማኅበረሰብ የክሶቹን ዋና ዋና ምክንያቶች በጥልቀት እንዲመረምር አሳስቦ ወደ ክሶቹ የሚያመሩ ጉዳዮችን በጥልቀት የሚፈታ የበለጠ ሁሉን አቀፍ አቀራረብን እንደሚያበረታታ ታውቋል። የጥንቆላ ክሶችን ወንጀለኛ ማድረግ ብቻውን ችግሩን አይፈታም ያለው የመብት ቡድኑ አንዳንድ የግንዛቤ ማስጨበጫ ተነሳሽነቶች መንግሥታዊ ባልሆኑ ድርጅቶችና በክልል መንግሥት ደረጃ ቢካሄዱም ከጥንቆላ ክሶች ጋር የተያያዙ አመለካከቶችን ሙሉ በሙሉ ለመዋጋት በቂ አይደሉም ሲሉ አሳስቧል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 18 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 18 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት ለክርስቲያን ባለተዳሮችና ለምእመናን በሙሉ ካስተላለፉት የድህረ ሲኖዶስ ሐዋርያዊ ምክር መካከል የፍቅር ተሐድሶ በሚል ንዑስ ርዕስ ከአንቀጽ 163 እስከ 164 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የፍቅር ተሐድሶ በአሁኑ ጊዜ ረዥም ዕድሜ ሲባል የባለትዳሮች ጥብቅና ልዩ ፍቅራዊ ግንኙነቶች ለአራት ለአምስት ወይም ለስድስት አስርት ዓመታት መዝለቅ እንዳለባቸው አመላካች ነው። በመሆኑም የመጀመሪያው ውሳኔ የጋብቻ ፍቅር በየጊዜው መታደስ ይኖርበታል። ከጥንዶቹ አንዱ ለሌላው ጥልቅ የሆነ ወሲባዊ ፍላጎት ባይኖረውም እንኳን እርሱ ወይም እርሷ አሁንም አንዳቸው የአንዳቸው የሆመናቸውን ደስታ ሊያጣጥሙና በሕይወት ውስጥ ያለውን ማንኛውንም ነገር የሚካፈላቸው አጋር እንዳላቸው እንጂ አንዳቸው ቢሆኑ ብቸኛ ያለመሆናቸውን ግንዛቤ ሊያዳብሩ ይችላሉ። እርሱ ወይም እርሷ በሕይወት ጉዞ ላይ አብሮ ተጓዥ፣ የሕይወትን ችግሮችና ከሕይወትም የሚገኘውን ደስታ ተካፋይ ናቸው። ይህ እርካታ ለጋብቻ ፍቅር የተገባ የመዋደድ አካል ነው። ዕድሜ ልክ ተመሳሳይ ስሜት ይኖረናል የሚል ዋስትና የለም። ሆኖም ባልና ሚስት የሚጋሩት ለዕድሜ ልክ የሚዘልቅ ዕቅድ ካላቸው እርስ በርስ መዋደድና ሞት እስኪለያቸው ድረስ ገንቢ ቅርበት ፈጥሮ በአንድነት መኖር ይችላሉ። እነርሱ ቃል የገቡት ፍቅር ከማናቸውም ጥልቅ ስሜት ወይም እነዚህን ሁሉ ከሚያካትት የአስተሳሰብ ሁኔታ የላቀ ነው። ጥልቅ ፍቅርና ልባዊ የሆነ የዕድሜ ልክ ውሳኔ ነው። ያልተፈተኑ ግጭቶችና የሚያደናግሩ ስሜታዊ ሁኔታዎች ቢኖሩም ጥንዶቹ የመወደድ አንዳቸው የአንዳቸው የመሆን ሕይወታቸውን የመጋራት እንዲሁም በፍቅራቸውና በሕይወታቸው የመቀጠል ውሳኔያቸው በየዕለቱ ያድሱታል። እያንዳንዳቸው በራስ የእድገትና የሕንጸት ጎዳና ወደፊት ይራመዳሉ። በዚህ ጉዞ ላይ ፍቅር በእያንዳንዱ እርምጃና አዲስ ደረጃ ደስታን ያገኛል። በማንኛውም የጋብቻ ሂደት ውስጥ አካላዊ ገጽታዎች ይቀየራሉ። ይህ ማለት ግን ፍቅርና መተሳሰብ ይደበዝዛል ማለት አይደለም። ሌላውን ሰው የምንወደው በአካል ሳይሆን በማንነቱ ነው። ሰውነት ቢያረጅም ልባችንን የሰረቀውን የመጀመሪያ ማንነቱን አሁንም ያሳያል። ሌሎች ያንን ውበት ማየት ቢሳናቸውም የትዳር አጋር ግን በፍቅር ዓይን ማየቱን ስለሚቀጥል የእርሱ ወይም የእርሷ ፍቅር አይቀንስም። እርሱ ወይም እርሷ አንዱ የሌላውን መሆናቸውን ዳግመኛ ያረጋግጣሉ። ያንንም ምርጫ በታማኝነትና በፍቅራዊ ቅርበት ይገልጹታል። እነርሱም የጋብቻ ተልእኳቸውን ሲፈጽሙ የዚህ ምርጫ ክቡርነት በጥልቀቱና በስፋቱ ለአዲስ ዓይነት ስሜት ያነሳሳቸዋል። ምክንያቱም አንዱ ሰው በሌላው ሰው የሚቀሰቅስ ውስጣዊ ስሜት በራሱ ወደ ውስጣዊ ድርጊት አያመራም። ሌላ ትርጉም ያላቸው መገለጫዎችም ይኖሩታል። በእርግጥ ፍቅር ብቸኛ እውነታ ቢሆንም የተለያዩ ገጽታዎች ያሉትና በተለያዩ ጊዜያት አንዱ ወይም ሌላው ገጽታው ይበልጥ ጎልቶ ሊወጣ የሚችል ነው። የጋብቻ ትስስር አዲስ መገለጫዎች ይኖሩታል። በቀጣይነት እንዲጠነክርም አዳዲስ ዘዴዎች ያስፈልጉታል። እነዚህም ዘዴዎች ትስስሩን ለመጠበቅም ለማጠንከርም የሚረዱና የየዕለት ጥረትን የሚጠይቁ ናቸው። ሆኖም ይህ ሁሉ ሊሳካ የሚችለው ጸጋውን እንዲያፈስ በእያንዳንዱ አዲስ ሁኔታ ውስጥ ፍቅራችንን እንዲያጸናና እንዲመራና እንዲያድስ መለኮታዊ ብርታቱንና መንፈሳዊ እሳቱን እንዲያወርድ ወደ መንፈስ ቅዱስ ስንጸልይ ብቻ ነው። የጥንት ሰዎች ጥልቅ የፍቅር ስሜት የሚሏቸው ምኞቶችና ስሜቶች ሁሉ በትዳር ሕይወት ውስጥ ትልቅ ስፍራ አላቸው። እነዚህ ስሜቶች ሌላው ሰው በሚገኝበትና የሌላው ሰው ሕይወት አካል በሚሆንበት ጊዜ ይነቃቃሉ። ሌሎች ነገሮችን መቅረብ የሕያዋን ፍጥሯንን ሁሉ ባሕሪ ሲሆን፣ ይህ ዝንባሌ ምንጊዜም ደስታን ወይም ሲቃይን፣ ፍስሐን ወይም ሐዘንን፣ ርኅራኄን ወይም ፍርሃትን የመሰሉ መሠረታዊ ስሜታዊ ምልክቶች አሉት።
እነዚህ ስሜቶች እጅግ መሰረታዊ በሆነ የስነ ልቦና ተግባር ላይ የተመሰረቱ ናቸው። ሰዎች በዚህ ዓለም ላይ ይኖራሉ። የሚያደርጉትና የሚሹት ነገር ሁሉ በስሜት የተሞላ ነው። ኢየሱስ እውነተኛ ሰው በመሆን ስሜቶቹን ገለጸ። ኢየሩሳሌም ባልተቀበለች ጊዜ አዘነ። በማቴዎስ ወንጌል ምዕራፍ 23 ከቁጥር 27 በዚህ ምክንያት አለቀሰ። በሉቃስ ወንጌል ምዕራፍ 19 ከቁጥር 41 እንደዚሁም በሌሎች ሰዎች መከራ እጅግ አዘነ። በማርቆስ ወንጌል ምዕራፍ 6 ከቁጥር 34 ሐዘናቸው እጅግ ተሰማው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 33 ስሜትን መለማመድ በራሱ የግብረ ገብ አኳያ ጥሩም መጥፎም አይደለም። ምኞት ወይም ጥላቻ ስሜት መቀስቀስ ኃጢአትም የሚያስነቅፍም አይደለም። ከግብረ ገብ አኳያ ጥሩ ወይም መጥፎ የሚሆኑ በተወሰኑ ስሜት ላይ ተመስርተን ወይም በዚያ ስሜት ተጽኖ ስር ሆነን የምናደርገው ነገር ነው። ሆኖም ስሜቶች ሲቀሰቀሱ ወይም ሲፈልጉ ከዚህም የተነሳ ክፉ ድርግት ብንፈጽም ይህ ክፉ ነገር እነዚህን ስሜቶች ለማቀጣጠል ለማድረግ ውሳኔ ለክፉ ድርግቶች ውጤት ምክንያት ይሆናል። በተመሳሳይ በአንድ ሰው ውበት መማረክ ወዲያውኑ ጥሩ ነገር ነው ማለት አይቻልም። በዚያ ሰው መማረክ ግን እርሱን ወይም እርሷን ለመጫን ከሆነ ስሜቱ የሚያገለግለው ራስ ወዳድነትን ብቻ ነው። ስለዚህ በጋብቻ ትስስር ውስጥ በመንፈስ ቅዱስ መመራትን ይጠይቃል። መንፈስ ሕይወታቸውን እንዲያድስ ሕይወታቸውና ኑሯቸውን በጥሩ መንገድ ልጆቻቸውን በጥሩ ሁኔታ እንዲያሳድጉ ዘንድ የራሱን ብርሃን ይከፍት ዘንድ በጸሎት መትጋት ያስፈልጋቸዋል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 163 እስከ 164 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሐምሌ 18 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ቤተ ክርስቲያን ከአፍሪካ ወጣቶች ጋር ባሉበት ለመገናኘት ዝግጁ መሆኗ መገለጹን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። አምነስቲ ኢንተርናሽናል የጋና ባለስልጣናት የጸረጠን ቋይ ክሶች ረቂቅ ህግን እንዲያጸድቁ ማሳሰቡን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ቤተ ክርስቲያን ከአፍሪካ ወጣቶች ጋር ባሉበት ለመገናኘት ዝግጁ መሆኗ ተገለጸ። በኬንያ የኤምቡ ሀገረ ስብከት ጳጳስና በኬንያ ጳጳሳት ጉባኤ የወጣቶች ኮሚሽን ምክትል ሊቀመንበር አቡነ ፒተር ኪማኒ በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አገራት ውስጥ የሚገኙ ወጣቶች ለጥያቄዎቻቸው ምላሽ ማካተትን ተሳትፎንና በቤተ ክርስቲያኗ የአመራር መዋቅር ውስጥም ጭምር ጠንካራ ተባባሪዎች ለመሆን ይፈልጋሉ ሲሉ ገልጸዋል። አቡነ ፒተር ኪማኒ ይህን የተናገሩት በናይሮቢ ኬንያ በመካሄድ ላይ ባለው 21ኛው የምስራቅ አፍሪካ የብፁዓን ጳጳሳት ጠቅላላ ጉባኤ ላይ ለቫቲካን የዜና አገልግሎት በሰጡት መግለጫ ሲሆን በማከልም ጉባኤው በትክክለኛው ጊዜ ላይ መካሄዱን ተናግረዋል። አቡነ ፒተር ኪማኒ በመግለጫቸው የአፍሪካ ብፁዓን ጳጳሳት ጠቅላላ ጉባኤውን ከሚሳተፉ የወጣቶች ልዑካን ጋር በሲኖዶሳዊነት መንገድ በመወያየት አጥጋቢ የሆነ ሐዋርያዊ ውሳኔዎችን እንደሚያስተላልፉ ያላቸውን እምነት ገልጸዋል። የወደፊት ሕይወታቸውን የሚመለከቱ ጉዳዮችን ጨምሮ የአፍሪካ ወጣቶች በእምነት በኩል እንደገና እየተነቃቁ ይገኛሉ ያሉት አቡነ ፒተር ኪማኒ በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አገራት ውስጥ የምትገኝ ካቶሊካዊት ቤተ ክርስቲያን ከወጣቶች ጋር ለመወያየት ያገኘችውን ይህን ሐዋርያዊ ዕድል በጠቅላላው ጉባኤ ወቅት ብቻ ሳይሆን በኋላም መጠቀም ይገባል ብለዋል። በኬንያ ጳጳሳት ጉባኤ የወጣቶች ኮሚሽን ምክትል ሊቀመንበር ብፁዕ አቡነ ፒተር ኪማኒ ለዜና አገልግሎቱ እንደተናገሩት በምስራቅ አፍሪካ አገራት ውስጥ የምትገኝ ካቶሊካዊት ቤተ ክርስቲያን ወጣቶች የዛሬና የወደፊት ስለሆኑ ከወጣቶች ጋር ለመነጋገር መወሰኗን ገልጸው ኬንያ ውስጥ የተከሰተውን የወጣቶች ንቅናቄ በመጥቀስ ወጣቶች በዙሪያቸው ስለሚሆነው ነገር ቸልተኞች እንዳልሆኑ እናያለን ሲሉ ተናግረዋል። በኬንያ ወጣቶች የሚመራው ጄን ዜድ የተሰኘ ንቅናቄ ኬንያውያንን በሙሉ በማስገረም የፖለቲካ ተቋምን ማናወጡ የሚታወስ ሲሆን እንደ ጎርጎሮሳውያኑ ከሰኔ ወር 2024 ዓ.ም ጀምሮ የአገሪቱ አመራር በመላ አገሪቱ የተከሰቱ ሰላማዊ ሰልፎችን እየተከታተለ እንደነበር እንደ ኤክስ፣ ቲክቶክ እና ኢንስታግራም የመሳሰሉ መድረኮችን በመጠቀም የተቀናበረና የተደራጀ እንቅስቃሴ አድርጎ እንደነበር ይታወሳል። ወጣቶቹ ዕውቀት ያላቸውና በዙሪያቸው ስለሚሆነው ነገር ጥልቅ ግንዛቤ ያላቸው ያሉት ብፁዕ አቡነ ፒተር ኪማኒ በተመሳሳይም ፍርሃታቸው፣ ጭንቀታቸው፣ ጥርጣሬያቸውና ስለ ወደፊት ሕይወታቸው እርግጠኞች አለመሆናቸው በመንግሥታትና በቤተ ክርስቲያን ተቋማት ላይ ያላቸውን እምነት እየሸረሸረው መሆኑን እናያለን፣ ተግዳሮቶቹም ብዙ ናቸው ብለው በቤተሰብ ውስጥም ቢሆን ወጣቶች ቦታቸውን ለማግኘት እየታገሉ እንደሚገኙ አስረድተዋል። በማከልም በጠቅላላ ጉባኤውና ወደ ጉባኤው በሚያመሩ ዝግጅቶች ወቅት ወጣቶች ራሳቸውን ገልጸዋል፣ እንደ ጳጳሳትም አዳምጠናቸዋል ሲሉ አቡነ ኪማኒ ተናግረዋል። የምስራቅ አፍሪካ አገራት ብፁዓን ጳጳሳት በጉባኤው ወቅት ከወጣቶች የቀረቡ ሐሳቦችንና ጥያቄዎችን ካዳመጡ በኋላ ቅድሚያ ሊሰጥባቸው በሚገቡ የአራት ዓመት ሐዋርያዊ መርሃ ግብሮች ላይ እያሰቡ መሆኑን ተናግረዋል። እቅዱ በቤተ ክርስቲያኗ ሕይወትና ተልእኮ ውስጥ እውነተኛ የወጣቶች ተሳትፎን የሚዳስሱ የድርጊት መርሃ ግብሮችን የያዘ ሲሆን እነርሱም በምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ አባላት አገራት ውስጥ ያሉ አንዳንድ መዋቅሮችን መገምገም፣ የክልል አገራት ወጣቶች ውክልናና ተሳትፎ ተቋማዊ ማድረግና በአባል አገራት ውስጥ የሚገኙ ካህናትን ማጠናከር የሚሉ ናቸው። ከፍተኛ ትኩረት የሚያስፈልጋቸው ሌሎች ዘርፎች በወጣቶች መካከል ከአእምሮ ጤና ግንዛቤ ጋር የተያያዙ ጉዳዮች ሲሆኑ የምስራቅ አፍሪካ አገራት ብፁዓን ጳጳሳት ጉባኤ የወጣቶችን ስልጠና ቅድሚያ ለመስጠትና ወጣቶችን በኢኮኖሚያዊ ተግዳሮቶች ውስጥ ለመምራት የታሰቡ የምክር ፕሮግራሞችን ለማዘጋጀት ቃል ገብቷል። ወጣቶች የቤተ ክርስቲያን አካል ናቸው፣ ብዙዎች በሚገኙባቸው በዲጂታሉ መድረኮች ላይም እናገኛቸዋለን ሲሉ አቡነ ኪማኒ ተናግረዋል። ከሌሎች ጉዳዮች በተጨማሪ በምስራቅ አፍሪካ የብፁዓን ጳጳሳት ጠቅላላ ጉባኤ ላይ የተገኙት የወጣቶች ተወካዮች የመስመር ላይ ትናንሽ ክርስቲያን ማኅበረሰቦችን ለማቋቋም እንደ ዲጂታል ሚስዮናውያን ሥልጠና ለመስጠትና በዲጂታሉ ዓለም ውስጥ የወጣቶች ሥራ አጥነት ፈተናን የሚመልሱ የማቋቋሚያ ኮርሶችን ለማጽደቅ ጠይቀዋል። ወጣቶችን ወደ እኛ ስናቀርብ ከእነርሱ ጋር መተባበር፣ አብሮ መሥራት፣ እርስ በርስ መደማመጥና ቤተ ክርስቲያኒቱን የተሻለች ለማድረግ አሳቢ ማኅበረሰቦችን መፍጠር እንዲሁም ወጣቶች የሚያስፈልጋቸውን ተስፋና መመሪያ ለመስጠት ሕዝቡን የሚያገለግሉና በካቶሊክ ማኅበራዊ አስተምሮ መርሆች ላይ ያተኮሩ ተአማኒ ተቋማትንና የአመራር ዘይቤዎችን እንዲወርሱ ማድረግ አለብን ሲሉ አቡነ ኪማኒ ለመገናኛ ብዙሃን ተናግረዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አምነስቲ ኢንተርናሽናል የጋና ባለሥልጣናት የጸረ ጠንቋይ ክሶች ረቂቅ ሕግን እንዲያጸድቁ አሳሰበ።
የምስራቅና መካከለኛው አፍሪካ የአምነስቲ ኢንተርናሽናል ክልላዊ ጽህፈት ቤት የጋና ባለስልጣናት እንደ ጎርጎሮሳውያኑ በሐምሌ ወር 2023 ዓመተ ምህረት የጸደቀውን የጸረ ጠንቋይ ክሶች ረቂቅ ህግን እንዲፈርሙ አሳስቧል። የአምነስቲ ኢንተርናሽናል የክልል ስራ አስኪያጅ ኤሊስ ካኑዌል በሰጡት መግለጫ ረቂቅ ህጉ የጥንቆላ ክስ ሰለባዎችን ለመጠበቅ ትልቅ እርምጃ መሆኑን ተናግረዋል። ከስድስት ዓመት በፊት ማለትም እንደ ጎርጎሮሳውያኑ ሐምሌ 23 2020 ዓመተ ምህረት ጠንቋይ በመሆኗ የተከሰሰች የ90 ዓመቷ አኳ ደንቴህ ጋና ውስጥ መገደሏ ይታወሳል። አምነስቲ ኢንተርናሽናል የጋና ባለሥልጣናት ጠንቋይ ተብሎ ፍትሐዊ ባልሆነ መንገድ ለተከሰሱት በመቶዎች ለሚቆጠሩ ተጎጂዎች የሚደረግላቸውን ጥበቃ ማዘግየት እንደሌለባቸው ተናግሯል። እንደ ጎርጎሮሳውያኑ ሐምሌ 23 2020 ዓመተ ምህረት ጠንቋይ ናት ተብላ የተከሰሰችው የ90 ዓመቷ አኳ ደንቴህ በሰሜን ጋና በሚገኘው ካቫና ክልል ካፋባ በተባለች የትውልድ መንደሯ በሕዝብ ፊት መገደሏ ይታወሳል። አኳን ሲደበድቧት በቪዲዮ ምስል የታዩት ሁለት ሴቶች እንደ ጎርጎሮሳውያኑ 2023 ዓመተ ምህረት በግድያ ወንጀል ተከሰው 12 ዓመት ተፈርዶባቸዋል። በጥንቆላ የተከሰሱ በመቶዎች የሚቆጠሩ ሌሎች ሴቶች ለሕይወታቸው በመፍራት ከማኅበረሰባቸው ለመሸሽ ተገደዋል ሲሉ የአምነስቲ ኢንተርናሽናል ባለሥልጣን ተናግረዋል። በጋና ውስጥ የሚገኙ አንዳንድ አጋር ድርጅቶችን የጠቀሰው አምነስቲ ኢንተርናሽናል የአኳ ጉዳይ የጥንቆላ ክሶች አስከፊ መዘዝ ከሚያስከትሉና ልብ ከሚሰብሩ ምሳሌዎች መካከል አንዱ እንደሆነ ተናግሯል። በጋና የሚገኙ የመብት ተሟጋቾች እና በጎ አሳቢ ዜጎች ክሶቹ የአንድን ሰው የመኖር የደህንነትና ያለመድሎ የመኖር መብትን የሚጥሱ በመሆናቸው ክሶቹን ወንጀል ማድረግ ያስፈልጋል ሲሉ አስረድተዋል። የጥንቆላ ክሶች ብዙውን ጊዜ የሚጀምሩት በቤተሰብ ውስጥ ወይም በማኅበረሰብ አባላት መካከል ሲሆን እንደ ህመም ወይም ሞት ባሉ አሳዛኝ ክስተቶች በኋላ እንደሆነ ታውቋል። በድህነት የሚኖሩ የጤና እክል ወይም የአካል ጉዳተኞች የሆኑ አረጋውያን ሴቶች የመከሰስ ዕድላቸው ከፍተኛ ሲሆን፣ በተመሳሳይ ሁኔታ ተጋላጭ የሚሆኑት ሴቶች ከመደበኛ ሚናቸው ጋር የማይጣጣሙ እንደሆኑ ተገልጿል። በጥንቆላ ላይ ያለው እምነት በዓለም አቀፍ ሕግ የተጠበቀ ቢሆንም ከእምነቱ ለሚመጡ ጎጂ ልማዶች ጥበቃና ካሳ እንደሚያስፈልጋቸው ተገልጿል። አምነስቲ ኢንተርናሽናል የጋና ፓርላማ የጸረ ጠንቋይ ክሶችን ረቂቅ ሕግ እንደ ጎርጎሮሳውያኑ በሐምሌ ወር 2023 ዓ ም እንዳጸደቀው ተናግረዋል። ረቂቅ ሕጉ ግለሰቦችን በጥንቆላ መክሰስ፣ ከተከሰሱ ሰዎች የመከላከያ እርምጃዎችና የድጋፍ ሥርዓቶችን ማቋቋምና ተጎጂዎች ፍትሕና ካሳ እንዲፈልጉ ግልጽ የሆነ የሕግ መንገድን ማቅረብ ሕገ ወጥ ለማድረግ ሞክሯል ብሎ ሕገ መንግሥታዊ ጉዳዮችን በመጥቀስ በቀድሞ ፕሬዚደንት ናና አኩፉዋዶ እንዳልተፈረመ ገልጾ፣ ምክንያቱም በመንግሥት ባለቤትነት የተያዘ ረቂቅ ሕግ ሳይሆን የግል አባል ረቂቅ ሕግ ሆኖ በመቅረቡና ከዚያን ጊዜ ጀምሮ ምንም አይነት ረቂቅ ሕግ ለፓርላማ አለመቅረቡ አስረድቷል። የመብት ቡድኑ የጋና ማኅበረሰብ የክሶቹን ዋና ዋና ምክንያቶች በጥልቀት እንዲመረምር አሳስቦ ወደ ክሶቹ የሚያመሩ ጉዳዮችን በጥልቀት የሚፈታ የበለጠ ሁሉን አቀፍ አቀራረብን እንደሚያበረታታ ታውቋል። የጥንቆላ ክሶችን ወንጀለኛ ማድረግ ብቻውን ችግሩን አይፈታም ያለው የመብት ቡድኑ አንዳንድ የግንዛቤ ማስጨበጫ ተነሳሽነቶች መንግሥታዊ ባልሆኑ ድርጅቶችና በክልል መንግሥት ደረጃ ቢካሄዱም ከጥንቆላ ክሶች ጋር የተያያዙ አመለካከቶችን ሙሉ በሙሉ ለመዋጋት በቂ አይደሉም ሲሉ አሳስቧል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 18 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሐምሌ 18 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለተዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የፍቅር ተሐድሶ በሚል ንዑስ ርዕስ ከአንቀጽ 163 እስከ 164 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የፍቅር ተሐድሶ በአሁኑ ጊዜ ረዥም ዕድሜ ሲባል የባለትዳሮች ጥብቅና ልዩ ፍቅራዊ ግንኙነቶች ለአራት ለአምስት ወይም ለስድስት አስርት ዓመታት መዝለቅ እንዳለባቸው አመላካች ነው። በመሆኑም የመጀመሪያው ውሳኔ የጋብቻ ፍቅር በየጊዜው መታደስ ይኖርበታል። ከጥንዶቹ አንዱ ለሌላው ጥልቅ

ጥልቅ ፍቅርና ልባዊ የሆነ የዕድሜ ልክ ውሳኔ ነው። ያልተፈተኑ ግጭቶችና የሚያደናግሩ ስሜታዊ ሁኔታዎች ቢኖሩም ጥንዶቹ የመወደድ አንዳቸው የአንዳቸው የመሆን ሕይወታቸውን የመጋራት እንዲሁም በፍቅራቸውና በሕይወታቸው የመቀጠል ውሳኔያቸው በየዕለቱ ያድሱታል። እያንዳንዳቸው በራስ የእድገትና የሕንጸት ጎዳና ወደፊት ይራመዳሉ። በዚህ ጉዞ ላይ ፍቅር በእያንዳንዱ እርምጃና አዲስ ደረጃ ደስታን ያገኛል። በማንኛውም የጋብቻ ሂደት ውስጥ አካላዊ ገጽታዎች ይቀየራሉ። ይህ ማለት ግን ፍቅርና መተሳሰብ ይደበዝዛል ማለት አይደለም። ሌላውን ሰው የምንወደው በአካል ሳይሆን በማንነቱ ነው። ሰውነት ቢያረጅም ልባችንን የሰረቀውን የመጀመሪያ ማንነቱን አሁንም ያሳያል። ሌሎች ያንን ውበት ማየት ቢሳናቸውም የትዳር አጋር ግን በፍቅር ዓይን ማየቱን ስለሚቀጥል የእርሱ ወይም የእርሷ ፍቅር አይቀንስም። እርሱ ወይም እርሷ አንዱ የሌላውን መሆናቸውን ዳግመኛ ያረጋግጣሉ። ያንንም ምርጫ በታማኝነትና በፍቅራዊ ቅርበት ይገልጹታል። እነርሱም የጋብቻ ተልእኳቸውን ሲፈጽሙ የዚህ ምርጫ ክቡርነት በጥልቀቱና በስፋቱ ለአዲስ ዓይነት ስሜት ያነሳሳቸዋል። ምክንያቱም አንዱ ሰው በሌላው ሰው የሚቀሰቅስ ውስጣዊ ስሜት በራሱ ወደ ውስጣዊ ድርጊት አያመራም። ሌላ ትርጉም ያላቸው መገለጫዎችም ይኖሩታል። በእርግጥ ፍቅር ብቸኛ እውነታ ቢሆንም የተለያዩ ገጽታዎች ያሉትና በተለያዩ ጊዜያት አንዱ ወይም ሌላው ገጽታው ይበልጥ ጎልቶ ሊወጣ የሚችል ነው። የጋብቻ ትስስር አዲስ መገለጫዎች ይኖሩታል። በቀጣይነት እንዲጠነክርም አዳዲስ ዘዴዎች ያስፈልጉታል። እነዚህም ዘዴዎች ትስስሩን ለመጠበቅም ለማጠንከርም የሚረዱና የየዕለት ጥረትን የሚጠይቁ ናቸው። ሆኖም ይህ ሁሉ ሊሳካ የሚችለው ጸጋውን እንዲያፈስ በእያንዳንዱ አዲስ ሁኔታ ውስጥ ፍቅራችንን እንዲያጸናና እንዲመራና እንዲያድስ መለኮታዊ ብርታቱንና መንፈሳዊ እሳቱን እንዲያወርድ ወደ መንፈስ ቅዱስ ስንጸልይ ብቻ ነው። የጥንት ሰዎች ጥልቅ የፍቅር ስሜት የሚሏቸው ምኞቶችና ስሜቶች ሁሉ በትዳር ሕይወት ውስጥ ትልቅ ስፍራ አላቸው። እነዚህ ስሜቶች ሌላው ሰው በሚገኝበትና የሌላው ሰው ሕይወት አካል በሚሆንበት ጊዜ ይነቃቃሉ። ሌሎች ነገሮችን መቅረብ የሕያዋን ፍጥሯንን ሁሉ ባሕሪ ሲሆን፣ ይህ ዝንባሌ ምንጊዜም ደስታን ወይም ሲቃይን፣ ፍስሐን ወይም ሐዘንን፣ ርኅራኄን ወይም ፍርሃትን የመሰሉ መሠረታዊ ስሜታዊ ምልክቶች አሉት። እነዚህ ስሜቶች እጅግ መሠረታዊ በሆነ የሥነ ልቦና ተግባር ላይ የተመሠረቱ ናቸው። ሰዎች በዚህ ዓለም ላይ ይኖራሉ። የሚያደርጉትና የሚሹት ነገር ሁሉ በስሜት የተሞላ ነው። ኢየሱስ እውነተኛ ሰው በመሆን ስሜቶቹን ገለጸ። ኢየሩሳሌም ባልተቀበለች ጊዜ አዘነ። በማቴዎስ ወንጌል ምዕራፍ 23 ከቁጥር 27 በዚህ ምክንያት አለቀሰ። በሉቃስ ወንጌል ምዕራፍ 19 ከቁጥር 41 እንደዚሁም በሌሎች ሰዎች መከራ እጅግ አዘነ። በማርቆስ ወንጌል ምዕራፍ 6 ከቁጥር 34 ሐዘናቸው እጅግ ተሰማው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 33 ስሜትን መለማመድ በራሱ የግብረ ገብ አኳያ ጥሩም መጥፎም አይደለም። ምኞት ወይም ጥላቻ ስሜት መቀስቀስ ኃጢአትም የሚያስነቅፍም አይደለም። ከግብረ ገብ አኳያ ጥሩ ወይም መጥፎ የሚሆኑ በተወሰኑ ስሜት ላይ ተመስርተን ወይም በዚያ ስሜት ተጽዕኖ ስር ሆነን የምናደርገው ነገር ነው። ሆኖም ስሜቶች ሲቀሰቀሱ ወይም ሲፈልጉ ከዚህም የተነሳ ክፉ ድርግት ብንፈጽም ይህ ክፉ ነገር እነዚህን ስሜቶች ለማቀጣጠል ለማድረግ ውሳኔ ለክፉ ድርጊቶች ውጤት ምክንያት ይሆናል። በተመሳሳይ በአንድ ሰው ውበት መማረክ ወዲያውኑ ጥሩ ነገር ነው ማለት አይቻልም። በዚያ ሰው መማረክ ግን እርሱን ወይም እርሷን

መጫን ከሆነ ስሜቱ የሚያገለግለው ራስ ወዳድነትን ብቻ ነው። ስለዚህ በጋብቻ ትስስር ውስጥ በመንፈስ ቅዱስ መመራትን ይጠይቃል። መንፈስ ሕይወታቸውን እንዲያድስ ሕይወታቸውና ኑሯቸውን በጥሩ መንገድ ልጆቻቸውን በጥሩ ሁኔታ እንዲያሳድጉ ዘንድ የራሱን ብርሃን ይከፍት ዘንድ በጸሎት መትጋት ያስፈልጋቸዋል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 163 እስከ 164 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።